የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የሚተላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ1989 ዓመተ ምህረት ለሁለተኛ ጊዜ ካሳተሙት የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ክፍል 2 ላይ ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መሥዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ ክፍል 1 እናቀርብላችኋለን። ዝግጅቱን የማቀርብላችሁ እኔው ዮሐንስ መኮንን ነኝ።

የመሥዋዕተ ቅዳሴ ሥርዓት አምልኳዊ አከባበር ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዮስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዮስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች፣ ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድህነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ኅብስት ወይን በተደባለቀበት ውኃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ኅብስት ወይንና ውኃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከኅብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር፣ ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል።

የመስዋዕቱ አቀራረብ ወይም ስርዓተ ቁርባን። ከዚያም በስርዓተ ቅዳሴው ላይ ህብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ስጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ህብስቱንና ጽዋውን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመስዋዕቱ በመሠዊያው ላይ መቅረብ የመልከጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመስዋዕቱ በመስዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መስዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመስዋዕተ ቁርባን ከሚሆነው ህብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምንጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮተቴ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚያ ኳኋን መላው ኅብረተሰብ ሰማያዊቷ ቤተ ክርስቲያን መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ህብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት

ለሚሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መስዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መስዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድህነታችን ምስጢር መስዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መስዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመስዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መስዋዕተ ቅዳሴ ማቅረብ ትችላለች። መስዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መስዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መስዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መስዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መስዋዕትም ነው። ይህን የውዳሴ መስዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መስዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። የክርስቶስና የአካሉ መስዋዕታዊ መታሰቢያ የሆነችው ቤተ ክርስቲያን መስዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ ልዩ መስዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መስዋዕት ምስጢራዊ ቁርባን ነው። በሁሉም የመስዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን። በመጽሐፍ ቅዱስ አገላለጽ መታሰቢያው የአላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3። እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብፅ ነፃ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27። ክርስቶስ ፋሲካችን የታረደበት የመስቀል ላይ መሥዋዕት በመሠዊያው ላይ በከበረ ጊዜ ሁሉ የደህንነታችን ሥራ ይቀጥላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7። የክርስቶስ ፋሲካ መታሰቢያ ስለሆነ መሥዋዕተ ቅዳሴ ራሱም መሥዋዕት ነው። የቅዱስ ቁርባን መሥዋዕታዊ ባሕሪ በምሥረታው ቃላት ይህ ለእናንተ የሚሰጥ ሥጋዬ ነው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚፈጸም አዲስ ኪዳን ነው በሚል ተገልጿል። የሉቃስ ወንጌል ምዕራፍ 26 ቁጥር 28። በመሥዋዕተ ቅዳሴ ክርስቶስ በመስቀል ላይ የሰዋውን የገዛ ሥጋውን ለብዙሃን ስርየት ያፈሰሰውን የገዛ ደሙን ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ቁጥር 28። በዚያ ከውሃን ቅዳሴ የመስቀል ላይ መሥዋዕትን ስለሚወክል ዳግም ሕልፍ ስለሚያደርግ መታሰቢያው ስለሆነ ፍሬውንም ስለሚያሳይ መሥዋዕት ነው።

የክርስቶስ መሥዋዕትና የቅዱስ ቁርባን መሥዋዕት አንድ ነጠላ መሥዋዕት ናቸው። ለመሥዋዕት የቀረበው ያው አንዱ እርሱ ክርስቶስ ነው። አሁንም በካህናት አማካይነት በመቅረብ ላይ ያለው ያው በመስቀል ላይ ራሱን መሥዋዕት አድርጎ የቀረበው ነው። ልዩነት ያለው በአቀራረቡ ሁኔታ ነው። በቅዳሴ ጊዜ የሚከናወነው መለኮታዊ መሥዋዕት ያለ ደም መፍሰስ ቢቀርብም በመስቀል መሠዊያው ላይ ደሙን በማፍሰስ ራሱን ካቀረበው ከክርስቶስ መሥዋዕት ጋር አንድ ነው። ስለዚህ ይህ መሥዋዕት በእውነት አስታራቂ ነው። ወደ ዕብራውያን ምዕራፍ 9 ቁጥር 14ና 27 መሥዋዕተ ቅዳሴ የቤተ ክርስቲያንም መሥዋዕት ነው። የክርስቶስ አካል የሆነችው ቤተ ክርስቲያንም ርዕሷ በሆነው በክርስቶስ መሥዋዕትነት ትሳተፋለች። ከእርሱ ጋርም ራሷ በመላና በአጠቃላይ ትሰጣለች። ለመላው የሰው ዘር እርሱ ለአብ ከሚያቀርበው ምልጃ ጋር ራሷን ታዋህዳለች። በመሥዋዕተ ቅዳሴ የክርስቶስ መሥዋዕት የአካሉ ክፍሎች መሥዋዕትም ይሆናል። የምእመናን ሕይወት፣ ውዳሴያቸው፣ ሥቃያቸው፣ ጸሎታቸውና ሥራቸው ከክርስቶስና ከመላው መሥዋዕቱ ጋር ተዋህደው አዲስ ዋጋ ያገኛሉ። በመንበረ ታቦቱ ላይ የሚገኘው የክርስቶስ መሥዋዕት የክርስቲያን ትውልዶችን በሙሉ

ከመሥዋዕቱ ጋር አንድ እንዲሆኑ ያደርጋል። መላዋ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር የተዋሃደች ናት። ርዕሰ ሊቃነ ጳጳሳት በቤተ ክርስቲያን የጴጥሮስን ሥልጣን የተቀበለ ስለሆነ መሥዋዕተ ቅዳሴ በቀረበበት ጊዜ ሁሉ እንደ ኩላዊት ቤተ ክርስቲያን አንድነት ምልክትና አገልጋይነቱ ስሙ ይጠራል። ለማንኛውም መሥዋዕተ ቅዳሴ የአካባቢው ጳጳስ ኃላፊ ነው። ቅዳሴው በአንድ ካህን ቢመራም እንኳን በካህናቱ መካከልና በዲያቆናቱ ረዳትነት የዚያ ሰበካ መሪ መሆኑን ለማመልከት በየቅዳሴው የጳጳሱ ስም ይጠራል። ሕዝበ ክርስቲያንም በበኩላቸው ለእርሱና ከእርሱ ጋር በመሥዋዕተ ቅዳሴው ተሳታፊ ለሚሆኑት አገልጋዮች ይጸልያሉ። ከክርስቶስ መሥዋዕት ጋር አንድ የሚሆኑት ገና በምድር ላይ ያሉት አባላት ብቻ ሳይሆኑ በመንግሥተ ሰማይ የክብር ቦታ የሚገኙትም ናቸው። ቅድስት ድንግል ማርያምንና መላ ቅዱሳንን በማስታወስና ከእነርሱ ጋር ሱታፊ በማድረግ ቤተ ክርስቲያን መሥዋዕተ ቅዳሴን ታቀርባለች። በመሥዋዕተ ቅዳሴ ውስጥ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር አንድ ሆና ከመስቀሉ ግርጌ ከማርያም ጋር ትቆማለች። በክርስቶስ ለሞቱት ነገር ግን ሙሉ በሙሉ ላልነጹ ምእመናንም ወደ ክርስቶስ ብርሃንና ሰላም ይገቡ ዘንድ መሥዋዕተ ቅዳሴ ይቀርባል። ቅዱስ አጎስጢኖስ በመሥዋዕተ ቅዳሴ በምናከብረው በቤዛችን መሥዋዕት ከመቼውም በበለጠ ሙሉ ተሳትፎ እንድናደርግ የሚገፋፋን ይህን ሃይማኖታዊ አስተምሮ እንዲህ በማለት በሚገባ ያጠቃልለዋል። ይህች ሙሉ በሙሉ የዳነች ከተማ የቅዱሳን ማኅበረሰብና ጉባኤ የታላቁ ርዕስ አካል እንሆን ዘንድ በሕማማቱ ራሱን እንደ ባሪያ አሳልፎ ለእኛ እስከ መስጠት በበቃው በሊቀ ካህኑ ኩላዊ መሥዋዕትነት ለእግዚአብሔር ቀርባለች። የክርስቲያኖች መሥዋዕት እንዲህ ነው። ብዙዎች ስንሆን በክርስቶስ አንድ ነን። ወደ ሮሜ ምዕራፍ 13 ቁጥር 3 ቤተ ክርስቲያን ይህን በምእመናን ዘንድ በሚገባ የምታውቀውንና ስታቀርበው ራሷንም አሳልፋ መስጠቷ የሚረጋገጥበትን ይህን መሥዋዕት በመሠዊያው ምስጢር ማፍለቋን ትቀጥላለች። ወደ ሮሜ ምዕራፍ 12 ቁጥር 5 በቃሉና በመንፈስ ቅዱስ ኃይል የክርስቶስ ሕልው መሆን የሞተው ይልቁንም ከሙታን የተነሣው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚያማልደው ኢየሱስ ለቤተ ክርስቲያኑ በብዙ መንገዶች በቃሉ ሁለት ወይም ሦስት ሆነው በስሜ ይሰበሰባሉ ሲል በተናገረው በቤተ ክርስቲያኑ ጸሎት በድሆች፣ በሕሙማን፣ በእስረኞች፣ ባለቤታቸው በሆነው በምስጢራቱ፣ በመሥዋዕተ ቅዳሴና በአገልጋዩ ስዕብናም ውስጥ ይገኛል። ከሁሉም በላይ እርሱ የሚገኘው ግን በሚፈተተው ቁርባን ነው። ወደ ሮሜ ምዕራፍ 8 ቁጥር 34 በሚፈተተው ቁርባን ውስጥ የሚሆነው የክርስቶስ ሕልውና ልዩ ነው። ይህም መሥዋዕተ ቅዳሴን ከምስጢራት ሁሉ በላይ የሚያደርገውና የመንፈሳዊ ሕይወት ፍጽምናና የምስጢራት ሁሉ መደምደሚያም የሚያሰኘው ነው። ከሁሉም በላይ በተቀደሰው ቅዱስ ቁርባን የጌታችን የኢየሱስ ክርስቶስ ሥጋና ደም ነፍሱና መለኮቱም መላው ክርስቶስ በትክክል በጋሃድና በአካል አለበት። ይህ ሕልውና ሕልው መሆን እውነት ነው ሲባል ሌሎቹ የሕልውና ዐይነቶች እውነት እንዳልሆኑ የሚያስቆጥር ሳይሆን ሙሉ ለሙሉ እንዳለ መገኘቱን ለማሳየት ነው። በዚህ ምስጢር ውስጥ ክርስቶስ የሚገኘው ኅብስትና ወይኑን ወደ ክርስቶስ ሥጋና ደም በመለወጥ ነው። አበው የክርስቶስ ቃልና የመንፈስ ቅዱስ ሥራ ይህን ለውጥ በማስገኘት ረገድ ውጤታማ እንዲሆኑ ቤተ ክርስቲያን ያላትን እምነት በሚገባ አረጋግጠዋል። ስለዚህ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያረጋግጣል። ለዚሁ ዓላማ የሚቀርቡትን መባዎች የክርስቶስ ሥጋና ደም እንዲሆኑ የሚያደርገው ለእኛ ሲል የተሰዋው ራሱ ክርስቶስ እንጂ ሰው አይደለም። ካህኑ በክርስቶስ ቦታ ሆኖ እነዚህን ቃላት ይናገራል። ኃይላቸውና ጸጋቸው ግን የእግዚአብሔር ነው። ይህ ሥጋዬ ነው ይላል። ይህ ቃል የሚቀርቡትን ነገሮች ይለውጣል። ቅዱስ አብሮስዮስ ለዚሁ ለውጥ እንዲህ ይላል። ቡራኬው የቀደሰው እንጂ ተፈጥሮ የሠራው አለመሆኑን እመኑ። የቡራኬው ኃይል ከተፈጥሮው ይልቃል። ምክንያቱም በቡራኬው ኃይል ራሷ ተፈጥሮው ትለወጣለችና። ያልነበረን ነገር አንድ ከምንም መፍጠር የቻለ የክርስቶስ ቃል ያሉ ነገሮችን ቀድሞ ወዳልነበሩበት ሁኔታ መለወጥ ያዳግተዋልን? ለነገሮች ቀዳሚ ባሕርያቸውን መስጠት ባሕርያቸውን ከመለወጥ የሚቀል ተግባር አይሆንም። የትሬንቱ ጉባኤ የካቶሊክን እምነት እንደሚከተለው ያጠቃልላል። መድኃኒታችን ክርስቶስ በኅብስት መልክ ያቀረበው በእርግጥም ሥጋው መሆኑን በመናገሩ የእግዚአብሔር ቤተ ክርስቲያንና ይህ ቅዱስ ጉባኤ ኅብስቱንና ወይኑን በመቀደስ ኅብስቱን ሙሉ በሙሉ ወደ ጌታችን ክርስቶስ ሥጋ፣ ወይኑንም ሙሉ በሙሉ ወደ ደሙ መለወጡ የምንጊዜም እምነታቸው መሆኑን አሁንም እንደገና ያውጃሉ። ይህን መለወጥም ቅድስት ካቶሊካዊት ቤተ ክርስቲያን በትክክልና በአግባቡ ውላጤ ትለዋለች።

ክቡራትና ክቡራን አድማጮቻችን ዝግጅታችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ በደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን መመኘላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዮስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዮስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድህነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ህብስት ወይን በተደባለቀበት ውሃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ህብስት ወይንና ውሃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከህብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር። ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ

ቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል። በሥርዓተ ቅዳሴው ላይ ኅብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ኅብስቱንና ጽዋኑን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከ ጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ኅብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮተቴ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚያ አኳኋን መላው ኅብረተሰብ፣ ሰማያዊቷ ቤተ ክርስቲያን፣ መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ኅብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በኅብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በኅብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት፣ እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን፣ ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት፣ ከርዕሰ ሊቃነ ጳጳሳት፣ ከአገረ ስብከት ጳጳስ፣ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከኅብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ኅብስትና የድኅነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት፣ ምስጋና፣ መታሰቢያና ሕልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25።
ስለዚህ መስዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ ያካሉ እንደሆነ መስዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድህነታችን ምስጢር መስዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መስዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመስዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መስዋዕተ ቅዳሴ ማቅረብ ትችላለች። መስዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መስዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መስዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መስዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መስዋዕትም ነው። ይህን የውዳሴ መስዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መስዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። መስዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ ልዩ መስዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መስዋዕት ምስጢራዊ ቁርባን ነው። በሁሉም የመስዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን። በመጽሐፍ ቅዱስ አገላለጽ መታሰቢያው የአላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3። እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብፅ ነፃ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 9/2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የአንድ እናትና የአንድ አባት ፍቅር በሚል ንዑስ ርዕስ ከአንቀጽ 172 እስከ 178 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ በራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

የአንድ እናትና የአንድ አባት ፍቅር። ልጆች አንዴ ከተወለዱ ከምግብና ከእንክብካቤ በተጨማሪ መወደዳቸውን በእርግጠኝነት የማወቅ መንፈሳዊ ስጦታንም መቀበል ይጀምራሉ። ይህንንም ፍቅር ለነርሱ ማሳየት የሚቻለው የግል ስም በማውጣት፣ በመጋራት፣ በፍቅር ዓይን በመታየትና ብሩህ ፈገግታ በማሳየት ነው። በዚህ አይነት የሰብአዊ ግንኙነቶች ውበት ነፍሳችንን እንደሚማርክ፣ ነፃነታችንን እንደሚሻ፣ የሌሎችን ልዩነት እንደሚቀበል፣ በውይይትም ላይ እነርሱን እንደሚያውቅና እንደ አጋር እንደሚቀበል ሕፃናት ይማራሉ። ፍቅር ማለት እንዲህ ነው። የእግዚአብሔርን የፍቅር ፍንጣቂ የያዘ ነው። እያንዳንዱ ሕፃን የእናቱና የአባቱ ፍቅርን የማግኘት መብት አለው። ሁለቱም ለሕፃኑ የተቀናጀና ኅብር ላለው እድገት አስፈላጊ ናቸው። የአውስትራሊያ ጳጳሳት እንዳመለከቱት እያንዳንዱ ወላጅ ለልጁ እድገት ልዩ አስተዋጽኦ ያበረክታል። የልጅን ክብር መጠበቅ ማለት የእርሱንም ወይም የእርሷን እናትና አባት የማግኘት ፍላጎትና የተፈጥሮ መብት ማረጋገጥ ነው። የምንናገረው በተናጠል ስለ አባትና ስለ እናት ፍቅር ሳይሆን የሰው ሕይወት ምንጭና የቤተሰብ ጠንካራ መሠረት ተደርጎ ስለሚታሰበው ስለ ጋራ ፍቅራቸው ጭምር ነው። ይህ የጋራ ፍቅር ከሌለ አንድ ሕፃን ተራ መጫወቻ ይሆናል። ባልና ሚስት፣ አባትና እናት ሁለቱም ከፈጣሪ እግዚአብሔር ፍቅር ጋራ ይተባበራሉ። በልዩ መንገድ የእርሱ አስተርጓሚዎችም ናቸው። ለልጆቻቸው የጌታን እናታዊና አባታዊ ፊት ያሳያሉ። በጋራ ሆኖ አጸፋ የመመለስን፣ ልዩነቶችን የማክበርን፣ እንዲሁም የመስጠትና የመቀበል ችሎታ የማዳበርን ጥቅም ያስተምራቸዋል። በአይቀሬ ምክንያት

አንድ ወላጅ ባይኖር ስለ ህፃኑ ጤናማ የወደፊት እድገት ሲባል ለዚህ ጉድለት የሚሆን ማካካሻ መፈለግ ያስፈልጋል። ብዙ ልጆችንና ወጣቶችን የሚጎዳው የወላጅ አልባነት ስሜት ዛሬ ከምናስበው በላይ ስር የሰደደ ሆኗል። ዛሬ ሴቶች ያላቸው የመማር የመስራት ክህሎታቸውን የማዳበርና የግል ግብ የማስቀመጥ ፍላጎት ተገቢና በርግጥም አስፈላጊ ሆኖ እናውቃለን። በተመሳሳይ በተለይ በመጀመሪያዎቹ የህይወት ወራት የእናትን መኖር የሚሹ ህፃናትን ፍላጎት ችላ ማለት አንችልም። በርግጥ በውስጧ የተጸነሰውና እያደገ ያለው የአዲስ አበባዊ ህይወት ባለቤት የሆነችው ሴት እንደ እናቷ ከወንድ ትቀድማለች። የዚህ እናታዊ መገኘት ከሴትነት ባህሪ ጭምር መዳከም ለዓለማችን ከባድ ስጋት ፈጥሯል። ተመሳሳይነትን ለሚጠይቅም ወይም እናትነትን ለማቃለል ለሴቶች የጾታ እኩልነት አስተሳሰብ በርግጥ ዋጋ ይሰጣለሁ። ምክንያቱም የሴቶች ታላቅነት ከማይገረሰስ ሰብአዊ ክብራቸው ብቻ ሳይሆን ለህብረተሰቡ አስፈላጊ ከሆነው የሴትነት ተሰጥቷቸው የመነጨ መብቶችን ሁሉ የያዘ ነው። በዚህ የነርሱ አንስታዊ ችሎታዎች በተለይ እናትነት ኃላፊነትንም ያዘለ ነው። ምክንያቱም ሴትነት በዚህ ዓለም ላይ ልዩ ተልእኮ ያለው ሲሆን ይህንንም ተልእኮ ህብረተሰቡ ለሁሉም የጋራ ጥቅም ስል ሊጠብቀውና ሊንከባከበው ይገባል። እናቶች ራስን ማዕከል ላደረገ ግለሰባዊነት መስፋፋት ብርቱ ማርካሻ ናቸው። የህይወትን ውበት የሚመሰክሩት እነርሱ ናቸው። በርግጥ አንድ ህብረተሰብ ያለ እናቶች

ከሰው ጋር የመቀራረብና ለሰው የማዘን ችሎታውን እንዲያዳብር ይረዳዋል። አባት በበኩሉ የህይወትን ገደቦች እንዲመለከት ለሰፊው ዓለም ተግዳሮቶች ዝግጁ እንዲሆንና የከባድ ሥራንና የብርቱ ልፋትን አስፈላጊነት እንዲያውቅ ልጁን ይረዳዋል። ግልጽና ሰላማዊ የወንድነት ባህሪ ያለው እንዲሁም ለምስት ፍቅሩንና እንክብካቤውን የሚያሳይ አባት የተንከባካቢ እናትን ያህል አስፈላጊ ነው። ከእያንዳንዱ ቤተሰብ ተጨባጭ ሁኔታዎች በመነሳት በሥራ ድርሻዎችና ኃላፊነቶች ረገድ አንዳንድ ለውጦች ሊኖሩ ይችላሉ። ነገር ግን የሁለቱም የወንድና የሴት በግልጽና በታወቀ መንገድ መኖር ለልጁ የተሻለ እድገት አመቺ የሆነ እንክብካቤን ይፈጥራል። ብዙውን ጊዜ የእኛ ኅብረተሰብ አባት አልባ ነው ሲባል እንሰማለን። በምዕራባውያን ባህል የአባት ተምሳሌትነት የለም፣ ጎሏል ወይም ጠፍቷል። እናትነትም ራሱ ጥያቄ ውስጥ የገባ ይመስላል። ውጤቱም ያለ ጥርጥር አደናጋሪ ሆኗል። በመጀመሪያ ይህ እንደ ነጻነት ይቆጠር ነበር። እንደ ጌታ ከሚታየው አባት፣ ከውጭ የመጣ ሕግ አስከባሪ ተደርጎ ከሚታሰበው አባት፣ የልጆቹን ደስታ የመወሰን ሥልጣን ካለውና ለወጣቶች ነጻነትና ራስን መቻል እንቅፋት ከሆነ አባት እጅ አርነት እንደ ማውጣት ይቆጠር ነበር። በመሆኑም በእያንዳንዱ ቤቶች ውስጥ ፈላጭ ቆራጭነት፣ አልፎ አልፎም ጭቆና ነግሶ ነበር። ሆኖም ብዙ ጊዜ እንደሚሆነው ሰው ከአንዱ አጥፊና ወደ ሌላው አጥፊ ሊሄድ ይችላል። በዘመናችን ችግሩ የአባት አለቅነት መሆኑ ቀርቶ የአባት በዚህ አለመገኘት አለመኖር ይመስላል። አባቶች ብዙውን ጊዜ በራሳቸውና በሥራቸው እጅግ ስለሚጠመዱ ቤተሰቦቻቸውን ችላ ይላሉ። ጨቅላዎችንና ለጋ ወጣቶችን ለብቻቸው ይተዋቸዋል። ለመገናኘትና ለመዝናናት የሚሰጠው ጊዜም በአባት መኖርና በአባት ሥልጣን ላይ ጫና አሳድሯል። ዛሬ ሥልጣን አብዛኛውን ጊዜ እንደ ጥርጣሬ፣ የአዋቂዎች አያያዝም እንደ ብልግና መታየት ጀምሯል። እነርሱ ራሳቸው እርግጠኞች ስላልሆኑ ለልጆቻቸው እርግጠኛና ጠንካራ አመራር መስጠት አይችሉም። የወላጆችና የልጆች ሚና መቀያየር ጤናማ አካሄድ አይደለም። ምክንያቱም ልጆች ሊለማመዱት የሚገባውን ትክክለኛ የእድገት ሂደት ያደናቅፋል። ለመጎልመስ የሚያስፈልጋቸውን ፍቅርና አመራር ይነፍጋቸዋል። እግዚአብሔር አባትን በቤተሰብ ውስጥ ያስቀመጠው በወንድነቱ ለሚስቱ ቅርብ እንዲሆንና ሁሉንም ነገር ደስታንና ሐዘንን፣ ተስፋና መከራን ሁሉ እንዲጋራ ነው። እንዲሁም ልጆቹ ሲያድግ ሲጫወቱና ሲሰሩ፣ ሲዝናኑና ሲደበሩ፣ ሲለፈልፉና ጸጥ ሲሉ፣ ሲደበሩና ሲፈሩ፣ ሲቅበዘበዙና ወደ ትክክለኛው መንገድ ሲመለሱ ለእነርሱ ቅርብ እንዲሆን ነው። ሁልጊዜ የሚገኝ አባት እንዲሆን ነው። መገኘት ሲል መቆጣጠር ማለት አይደለም። ቁጥጥር የሚያበዙ አባቶች ልጆቻቸውን ይጋርዳሉ፣ እንዲያድጉ አይፈቅዱላቸውም። አንዳንዱ አባቶች ዋጋ ቢስ ነን ወይም አላስፈላጊ ነን ብሎ ያስባሉ። እውነታው ግን ልጆች ችግር ገጥሟቸው ወደ ቤታቸው ሲመለሱ የሚጠብቋቸው አባት የሚያስፈልጋቸው መሆን ልጆች ችግሩን ላለመቀበልና ላለማሳየት ይጥራሉ። ነገር ግን አባት ያስፈልጋቸዋል። አባት ማጣትና ያለ ዕድሜያቸው ቀድሞ ማደግ ለልጆች ጥሩ አይደለም።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@acpc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የቅዳሜ ነሐሴ 9 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ በክፍል 2 ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ ክፍል በቅድሚያ እናቀርብላችኋለን።

በመቀጠልም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን መመኘላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዮስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዮስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች፣ ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድህነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ኅብስት ወይን በተደባለቀበት ውሃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ኅብስት ወይንና ውሃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከኅብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር፣ ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው፣ ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት፣ ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል። በሥርዓተ ቅዳሴው ላይ ኅብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ኅብስቱንና ጽዋን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከ ጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ኅብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮቴተ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች።
በዚያ ቆሆን መላው ህብረተሰብ ሰማያዊቷ ቤተ ክርስቲያን መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ህብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱስን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ ይሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት ከርዕሰ ሊቃነ ጳጳሳት ከአገረ ስብከት ጳጳስ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከህብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ህብስትና የድህነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት፣ ምስጋና፣ መታሰቢያና ህልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መሥዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መሥዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድህነታችን ምስጢር መሥዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መሥዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመሥዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መሥዋዕተ ቅዳሴ ማቅረብ ትችላለች። መሥዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መሥዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መሥዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መሥዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መሥዋዕትም ነው። ይህን የውዳሴ መሥዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መሥዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። መሥዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ፣ ልዩ መሥዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መሥዋዕት ምስጢራዊ ቁርባን ነው። በሁሉም የመሥዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን። በመጽሐፍ ቅዱስ አገላለጽ መታሰቢያው የአላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3። እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብፅ ነፃ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 9/2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የአንድ እናትና የአንድ አባት ፍቅር በሚል ንዑስ ርዕስ ከአንቀጽ 172 እስከ 178 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ በራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

የአንድ እናትና የአንድ አባት ፍቅር። ልጆች አንዴ ከተወለዱ ከምግብና ከእንክብካቤ በተጨማሪ መወደዳቸውን በእርግጠኝነት የማወቅ መንፈሳዊ ስጦታንም መቀበል ይጀምራሉ። ይህንንም ፍቅር ለነርሱ ማሳየት የሚቻለው የግል ስም በማውጣት፣ በመጋራት፣ በፍቅር ዓይን በመታየትና ብሩህ ፈገግታ በማሳየት ነው። በዚህ አይነት የሰብአዊ ግንኙነቶች ውበት ነፍሳችንን እንደሚማርክ፣ ነፃነታችንን እንደሚሻ፣ የሌሎችን ልዩነት እንደሚቀበል፣ በውይይትም ላይ እነርሱን እንደሚያውቅና እንደ አጋር እንደሚቀበል ሕፃናት ይማራሉ። ፍቅር ማለት እንዲህ ነው። የእግዚአብሔርን የፍቅር ፍንጣቂ የያዘ ነው። እያንዳንዱ ሕፃን የእናቱና የአባቱ ፍቅርን የማግኘት መብት አለው። ሁለቱም ለሕፃኑ የተቀናጀና ኅብር ላለው እድገት አስፈላጊ ናቸው። የአውስትራሊያ ጳጳሳት እንዳመለከቱት እያንዳንዱ ወላጅ ለልጁ እድገት ልዩ አስተዋጽኦ ያበረክታል። የልጅን ክብር መጠበቅ ማለት የእርሱንም ወይም የእርሷን እናትና አባት የማግኘት ፍላጎትና የተፈጥሮ መብት ማረጋገጥ ነው። የምንናገረው በተናጠል ስለ አባትና ስለ እናት ፍቅር ሳይሆን የሰው ሕይወት ምንጭና የቤተሰብ ጠንካራ መሠረት ተደርጎ ስለሚታሰበው ስለ ጋራ ፍቅራቸው ጭምር ነው። ይህ የጋራ ፍቅር ከሌለ አንድ ሕፃን ተራ መጫወቻ ይሆናል። ባልና ሚስት፣ አባትና እናት ሁለቱም ከፈጣሪ እግዚአብሔር ፍቅር ጋራ ይተባበራሉ። በልዩ መንገድ የእርሱ አስተረጓሚዎችም ናቸው። ለልጆቻቸው የጌታን እናታዊና አባታዊ ፊት ያሳያሉ። በጋራ ሆኖ አጸፋ የመመለስን፣ ልዩነቶችን የማክበርን፣ እንዲሁም የመስጠትና የመቀበል ችሎታ የማዳበርን ጥቅም ያስተምራቸዋል። በአይቀሬ ምክንያት አንድ ወላጅ ባይኖር ስለ ሕፃኑ ጤናማ የወደፊት እድገት ሲባል ለዚህ ጉድለት የሚሆን ማካካሻ መፈለግ ያስፈልጋል። ብዙ ልጆችንና ወጣቶችን የሚጎዳው የወላጅ አልባነት ስሜት ዛሬ ከምናስበው በላይ ስር የሰደደ ሆኗል። ዛሬ ሴቶች ያላቸው የመማር፣ የመስራት፣ ክህሎታቸውን የማዳበርና የግል ግብ የማስቀመጥ ፍላጎት ተገቢና በእርግጥም አስፈላጊ ሆኖ እናውቃለን። በተመሳሳይ በተለይ በመጀመሪያዎቹ የሕይወት ወራት የእናትን መኖር የሚሹ ሕፃናትን ፍላጎት ችላ ማለት አንችልም። በእርግጥ በውስጧ የተጸነሰውና እያደገ ያለው የአዲስ ሰብአዊ ሕይወት ባለቤት የሆነችው ሴት እንደ እናቷ ከወንድ ትቀድማለች። የዚህ እናታዊ መገኘት ከሴትነት ባሕሪ ጭምር መዳከም ለዓለማችን ከባድ ስጋት ፈጥሯል። ተመሳሳይነትን ለሚጠይቅም ወይም እናትነትን ለማቃለል ለሴቶች የጾታ እኩልነት አስተሳሰብ በእርግጥ ዋጋ ይሰጣለሁ። ምክንያቱም የሴቶች ታላቅነት ከማይገረሰስ ሰብአዊ ክብራቸው ብቻ ሳይሆን ለኅብረተሰቡ አስፈላጊ ከሆነው የሴትነት ተሰጥቷቸው የመነጨ መብቶችን ሁሉ የያዘ ነው። በዚህ የእነርሱ እንስታዊ ችሎታዎች በተለይ እናትነት ኃላፊነትንም ያዘለ ነው። ምክንያቱም ሴትነት በዚህ ዓለም ላይ ልዩ ተልእኮ ያለው ሲሆን ይህንንም ተልእኮ ኅብረተሰቡ ለሁሉም የጋራ ጥቅም ስል ሊጠብቀውና ሊንከባከበው ይገባል። እናቶች ራስን ማዕከል ላደረገ ግለሰባዊነት መስፋፋት ብርቱ ማርካሻ ናቸው። የሕይወትን ውበት የሚመሰክሩት እነርሱ ናቸው። በእርግጥ አንድ ኅብረተሰብ ያለ እናቶች ሰብአዊ ክብር አይኖረውም። ምክንያቱም እናቶች ሁልጊዜ በክፉ ጊዜያት ጭምር የርኅራሄ፣ የቁርጠኝነትና የግብረ ገብ ጥንካሬ ምስክሮች ናቸው። እናቶች ብዙውን ጊዜ ልጆቻቸውን በሚመሯቸው የመጀመሪያ ጸሎቶችና ሥራዎች አማካይነት የመንፈሳዊ ተመክሮን ጥልቅ ትርጉም ያስተላልፋሉ።

ያለ እናቶች አዲስ ምእመን አለመኖር ብቻ ሳይሆን እምነት ራሱ ቀላሉና የመሰረታዊ ግለቱን ዋና ክፍል ያጣል። ውድ እናቶች ሆይ አመሰግናችኋለሁ። ቤተሰባችሁ ውስጥ ስለሆናችሁ ለቤተ ክርስቲያንና ለዓለም ስለምትሰጡት ነገር አመሰግናችኋለሁ። ልጅዋን በርህራሄና በደግነት የምትንከባከብናት በራስ መተማመንን እንዲዳብርና ዓለም ጥሩና ማራኪ ቦታ መሆኑን እንዲያውቅ ትረዳለች። ይህም ልጁ በራሱ በመተማመን እንዲያድግና በአንጻሩም ከሰው ጋር የመቀራረብና ለሰው የማዘን ችሎታውን እንዲያዳብር ይረዳዋል። አባት በበኩሉ የሕይወትን ገደቦች እንዲመለከት ለሰፊው ዓለም ተግዳሮቶች ዝግጁ እንዲሆንና የከባድ ሥራንና የብርቱ ልፋትን አስፈላጊነት እንዲያውቅ ልጁን ይረዳዋል። ግልጽና ሰላማዊ የወንድነት ባሕሪ ያለው እንዲሁም ለምስት ፍቅሩንና እንክብካቤውን የሚያሳይ አባት የተንከባካቢ እናትን ያህል አስፈላጊ ነው። ከእያንዳንዱ ቤተሰብ ተጨባጭ ሁኔታዎች በመነሳት በሥራ ድርሻዎችና ኃላፊነቶች ረገድ አንዳንድ ለውጦች ሊኖሩ ይችላሉ። ነገር ግን የሁለቱም የወንድና የሴት በግልጽና በታወቀ መንገድ መኖር ለልጁ የተሻለ እድገት አመቺ የሆነ እንክብካቤን ይፈጥራል። ብዙውን ጊዜ የእኛ ኅብረተሰብ አባት አልባ ነው ሲባል እንሰማለን። በምዕራባውያን ባህል የአባት ተምሳሌትነት የለም፣ ጎሏል ወይም ጠፍቷል። እናትነትም ራሱ ጥያቄ ውስጥ የገባ ይመስላል። ውጤቱም ያለ ጥርጥር አደናጋሪ ሆኗል። በመጀመሪያ ይህ እንደ ነጻነት ይቆጠር ነበር። እንደ ጌታ ከሚታየው አባት፣ ከውጭ የመጣ ሕግ አስከባሪ ተደርጎ ከሚታሰበው አባት፣ የልጆቹን ደስታ የመወሰን ሥልጣን ካለውና ለወጣቶች ነጻነትና ራስን መቻል እንቅፋት ከሆነ አባት እጅ አርነት እንደ ማውጣት ይቆጠር ነበር። በመሆኑም በእያንዳንዱ ቤቶች ውስጥ ፈላጭ ቆራጭነት፣ አልፎ አልፎም ጭቆና ነግሶ ነበር። ሆኖም ብዙ ጊዜ እንደሚሆነው ሰው ከአንዱ አጥፊና ወደ ሌላው አጥፊ ሊሄድ ይችላል። በዘመናችን ችግሩ የአባት አለቅነት መሆኑ ቀርቶ የአባት በዚህ አለመገኘት አለመኖር ይመስላል። አባቶች ብዙውን ጊዜ በራሳቸውና በሥራቸው እጅግ ስለሚጠመዱ ቤተሰቦቻቸውን ችላ ይላሉ። ጨቅላዎችንና ለጋ ወጣቶችን ለብቻቸው ይተዋቸዋል። ለመገናኘትና ለመዝናናት የሚሰጠው ጊዜም በአባት መኖርና በአባት ሥልጣን ላይ ጫና አሳድሯል። ዛሬ ሥልጣን አብዛኛውን ጊዜ እንደ ጥርጣሬ፣ የአዋቂዎች አያያዝም እንደ ብልግና መታየት ጀምሯል። እነርሱ ራሳቸው እርግጠኞች ስላልሆኑ ለልጆቻቸው እርግጠኛና ጠንካራ አመራር መስጠት አይችሉም። የወላጆችና የልጆች ሚና መቀያየር ጤናማ አካሄድ አይደለም። ምክንያቱም ልጆች ሊለማመዱት የሚገባውን ትክክለኛ የእድገት ሂደት ያደናቅፋል። ለመጎልመስ የሚያስፈልጋቸውን ፍቅርና አመራር ይነፍጋቸዋል። እግዚአብሔር አባትን በቤተሰብ ውስጥ ያስቀመጠው በወንድነቱ ለሚስቱ ቅርብ እንዲሆንና ሁሉንም ነገር ደስታንና ሐዘንን፣ ተስፋና መከራን ሁሉ እንዲጋራ ነው። እንዲሁም ልጆቹ ሲያድግ ሲጫወቱና ሲሰሩ፣ ሲዝናኑና ሲደበሩ፣ ሲለፈልፉና ጸጥ ሲሉ፣ ሲደበሩና ሲፈሩ፣ ሲቅበዘበዙና ወደ ትክክለኛው መንገድ ሲመለሱ ለእነርሱ ቅርብ እንዲሆን ነው። ሁልጊዜ የሚገኝ አባት እንዲሆን ነው። መገኘት ሲል መቆጣጠር ማለት አይደለም። ቁጥጥር የሚያበዙ አባቶች ልጆቻቸውን ይጋርዳሉ፣ እንዲያድጉ አይፈቅዱላቸውም። አንዳንዱ አባቶች ዋጋ ቢስ ነን ወይም አላስፈላጊ ነን ብሎ ያስባሉ። እውነታው ግን ልጆች ችግር ገጥሟቸው ወደ ቤታቸው ሲመለሱ የሚጠብቋቸው አባት የሚያስፈልጋቸው መሆን ልጆች ችግሩን ላለመቀበልና ላለማሳየት ይጥራሉ። ነገር ግን አባት ያስፈልጋቸዋል። አባት ማጣትና ያለ ዕድሜያቸው ቀድሞ ማደግ ለልጆች ጥሩ አይደለም።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@acpc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።